የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ሰኔ 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መክሰፍት መካከል ክርስቶስ ተስፋ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምህረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስቴል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ መገለጹን በሶስተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኝ የገዳማውያት ማህበር የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ መገለጹን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኙት የቅድስት ቤተሰብ እህቶች በማህበረሰቡ ውስጥ በርካታ ስራዎችን እየሰሩ እንደሆነ መነገሩን በአምስተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ላለው ክፉ ነገር መልስ እንደሆነ ተናግረው እንዲሁም የእግዚአብሔር ጥበብ በስጋዌ ትህትና እንደሚገለጥ አጉልተው ተናግረዋል። የችግሮቻችንንና የመከራችንን ሸክም ሊያቃልልልን የሚችለው ክርስቶስ ብቻ ነው። ነገር ግን ፍቅሩ የሚገኘው በትህትና ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 28 2018 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ተናግረዋል። ከባርነት ውስጥ ክርስቶስ ነፃ ያወጣናል። በጦርነት መቅሰፍት መካከል ክርስቶስ ተስፋ ነው። በኃጢአት ሰዓት ክርስቶስ ይቅርታ ነው ሲሉ ርዕሰ ሊቃነ ጳጳሳት አጽንኦት ሰጥተው ተናግረዋል። ይህ እውነተኛ ጥበብና በስሙ ደቀ መዛሙርት አንድ ሆነን አብረን ለመጓዝ የምንፈልገው መንገድ ነው። ኢየሱስ ይህንን እንደ ወንድማችን በመሆን ያስተምረናል። በመንፈስ ቅዱስ ኃይል ስለ እግዚአብሔርና ስለ ሰው ልጅ እውነቱን ለቤተ ክርስቲያን ይገልጣል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የምንሸከመው የመስቀል ክብደት ቀላልና ልዝብ ሊሆን የሚችለው እግዚአብሔር ራሱ ከእኛ ጋር ስለሚሸከመው ሸክማችንን ለብቻችን ስለማይተወ ብቻ መሆኑን አጉልተው ተናግረዋል። እንደ እውነተኛ አስተማሪ ኢየሱስ ለመፈወስና ለመንከባከብ በክፉ ነገር የተጎዳውን የሰው ልጅ ወደ ራሱ ይወስዳል ሲሉ ርዕሰ ሊቃነ ጳጳሳቱ አጥብቀው ተናግረዋል። እንዲሁም የመስቀሉን ትርጉም በመረዳት ተስፋና መጽናኛ እንዴት ማግኘት እንደምንችል አብራርተዋል። ከክርስቶስ የምናገኘው ጥበብ የመዳን አዋጅና ቀንበሩ ከእያንዳንዱ ውድቀት ያነሳናል ሲሉ ርዕሰ ሊቃነ ጳጳሳቱ አስተያየታቸውን የሰጡ ሲሆን ከማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ የተወሰደውን የዕለቱን ቅዱስ ወንጌል ቅዱስነታቸው በዋቢነት ጠቅሰዋል። እንዲህም ይላል፣ ክርስቶስ የሚሰጠው እረፍት። በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለ ገለጥክላቸው አመሰግናለሁ። አዎን አባት ሆይ፣ ይህ ያንተ በጎ ፈቃድ ሆኗልና። ሁሉም ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ ማንም የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቀው የለም። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀላል ነውና። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ እንደተገለጸው በሚለው ቅዱስ ወንጌል ክፍል ላይ ቅዱስነታቸው አስተንትኖ ማድረጋቸውም ይታወሳል። በዚህም ምክንያት ክርስቶስን የመከተል ጉዞአችን የሚያሰቃይ መናፍቅነት አይደለም። ይልቁኑ የታሪክን ድራማ በቁም ነገር የሚመለከትና በተለይም በጣም ጨለማ በሆኑ ጊዜያት ትርጉሙን ያለማቋረጥ የሚያበራ የነጻነት ትምህርት ቤት ነው ሲሉ ተናግረዋል። ስለዚህ ክፉ የሚሸነፈው በኢየሱስ መስቀል ብቻ ነው፣ በፍቅሩ ብቻ ነው። የሟች ድካም መጽናኛና ቤዛ የሚያገኘው በክርስቶስ መስቀል ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ሆኖም ርዕሰ ሊቃነ ጳጳሳቱ ትሕትና የክርስቶስን ፍቅር ለመረዳት አስፈላጊ አካል መሆኑንም ጠቅሰዋል። የዕለቱን ቅዱስ ወንጌል በመጥቀስ ኢየሱስ አብን በማመስገን ከራሱ ጋር እንድንተባበር ይጋብዘናል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን የእንደዚህ ዓይነት ድንገተኛና የደስታ ምልክት ቀላልነት እግዚአብሔር ራሱን ለሕፃናት በመግለጥ እንዴት እንደሚደሰት ገልጸዋል። ጥበበኞችና አስተዋዮች በራሳቸው ሐሳቦች የተሞሉ በመሆናቸው ሕዝቡን ሊጎበኝ የሚመጣውን የክርስቶስን መገኘት እንዳያውቁት አድርጓቸዋል ሲሉ ርዕሰ ሊቃነ ጳጳሳቱ አመልክተዋል። ስለዚህ የሰው ጥበብ ትዕቢት ይሆናል፣ ትምህርትም ወደ ኩራት ይሸጋገራል ሲሉ ከእንደዚህ አይነት ተግባር እንድንቆጠብ ቅዱስነታቸው አሳስበዋል። በአንጻሩ የእግዚአብሔር እውነተኛ ጥበብ በሥጋዊ ትሕትና ይገለጣል። ትምህርቱም ከሁሉም በላይ ለሚታገሉት ሰዎች የተነገረ ነው። እናንተ ደካሞችና ከባድ ሸክም የተሸከማችሁ ሁሉ ወደ እኔ ኑ ያለውን የኢየሱስን ቃል በማስታወስ ርዕሰ ሊቃነ ጳጳሳቱ በዚህ ረገድ ድካምና መከራ በሚበዛብን ወቅት ወደ እርሱ መሄድ ይኖርብናል ብለዋል። ወደ ኢየሱስ መሄድ ማለት እስከ መስቀል ድረስ ለፍቅሩ ምላሽ መስጠትና በሕይወቱ ውስጥ መካፈል ማለት እንደሆነም አጉልተው ገልጸዋል። የኢየሱስን ቀንበር የሚያዋቅረው ይህ በፍቅር የተሰጠ ራስን መስጠት ነው ሲሉ የተናገሩ ሲሆን ይህም የትምህርቱ ፍሬ ነገርና የጥበቡ ልብ የሆነው ለሁሉም ፍቅር የተሞላ ነው ካሉ በኋላ ቅዱስነታቸው ለዕለቱ ያሰናዱትን የቅዱስ ወንጌል አስተንትኖ አጠናቀዋል።
1: ክቡራትና ክቡራት

0: ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። መብራት ወለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። በጣሊያን ለሎዲ አገረ ስብከት ጳጳስ በጻፉት ደብዳቤ በ27ኛው የኮሎምቦስ ቀን በዓል ላይ የቫቲካን ዋና ጸሐፊ በሆኑት በካርዲናል ፔትሮ ፓሮሊን ፊርማ ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላና ጠላቶች እርስ በርስ የሰላምና የእርቅ እጅ እንዲዘረጉ ማስቻል እንደሚችል አጽንኦት ሰጥተው የተናገሩ ሲሆን በተጨማሪም በቅርቡ በሎዲ አካባቢ ያደረጉትን ሐዋርያዊ ጉብኝትና ለቅዱስ ፍራንቺስኮስ ዣቪየር ካባሪኒ የሰጡትን ክብር ቅዱስነታቸው በመልእክታቸው አስተውሰዋል። በግጭቶች ምክንያት የሚደርሰውን ውድመትና ሞት የሚያባብሰውን የጋራ ክስ ጩኸትን በመጋፈት በምትኩ የሚያስፈልገው ምሕረትን ለማግኘት ትሑትና ጸጥ ያለ ልመና ማቅረብ ሲሆን በጠላት ላይ የእርቅና የሰላም እጅ ለመዘርጋት የሚያስችል የታደሰ ልብ መጠየቅ ይኖርብናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን የተፈረመውንና ለሎዲ ጳጳስ ማውሪሲዮ በሰኔ 27ና ሰኔ 28 2018 ዓ.ም በሎምባርዲያ ከተማ በተካሄደው 27ኛው የኮሎምቦስ ቀን በዓል ላይ የገለጹት አመለካከት ይህንን ያንጸባርቃል። የክርስትና ባህል እሴቶች እንደገና ማግኘት ርዕሰ ሊቃነ ጳጳሳቱ ለብዙ ዓመታት በአውሮፓ ውስጥ ለቅዱስ ኮሎምቦስ የተሰጡ የቤተ ክርስቲያንና የሲቪክ ማኅበረሰቦችን አንድ ላይ በማሰባሰብ ስለ አበበኔቱ ስለ መንፈሳዊ ቅርሱና ለአውሮፓ ባህል ያለውን ቀጣይነት ያለው ጠቀሜታ በማስተዋወቅ ላይ ያለውን ተነሳሽነት በማስቀጠል ላሳዩት ጽናት ያላቸውን አድናቆት ገልጸዋል። መልእክቱ ከእርሳቸው የእግዚአብሔርን ስጦታዎች ለራስ ብቻ ሳይሆን ለሁሉም ሰው ለማካፈል እንደ ተማሩት ሁሉ ለቅዱሳን የተሰጡ ቀናት የተለያዩ ቋንቋዎችንና ብሔራትን ያቀፉ ሰዎችን አንድ ላይ በማሰባሰብ የዘመናችንን ተግዳሮቶች ለመመለስ የክርስትናን ባህል እሴቶች እንደገና እንዲያገኙ በመጋበዝ ላይ ቅዱስነታቸው አተኩረዋል። በጦርነት ፊት የንስሐን አመለካከት በተመለከተ ቅዱስ ኮሎምቦስ ለእያንዳንዱ እውነተኛ የእርቅ ጉዞ አስፈላጊ ነው ብለው የሚገልጹትን አመለካከት አስተማሪ ናቸው ያሉት ቅዱስነታቸው አንድ ግጭት ወደ ጦርነት ሲሸጋገር እርስ በርስ ከመካሰስ ይልቅ ከአሳዛኝ ሞትና ውድመት ጋር ከእግዚአብሔር ምሕረትን መለመን አለብን። የእግዚአብሔር ምሕረት ብቻ በልባችን ውስጥ የሰውን ርኅራኄ ሊፈጥርና ጠላቶች እርስ በርሳቸው የሰላምና የእርቅ እጅ እንዲዘረጉ ሊያደርጋቸው ይችላል ብለዋል። መልእክቱ የሚያበቃው ርዕሰ ሊቃነ ጳጳሳቱ በቅርቡ በሎዲ አካባቢ ለቅዱስ ፍራንቺስኮስ ዣቪየር ካባሪኒ ክብር ለመስጠት ያደረጉትን ሐዋርያዊ ጉብኝት በማስታወስ እንደሆነም የደረሰን ዘገባ ያመለክታል።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስተል ጋንዶልፎ የበጋዊ እረፍት ጊዜ እንደሚያሳልፉ ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስተል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ ተገለጸ። የርዕሰ ሊቃነ ጳጳሳት ቤት አቃበ ነዋይ እንደገለጹት ከሆነ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 28 እስከ ሐምሌ 22 2018 ዓ.ም ድረስ በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ የጳጳስ የእረፍት ማድረጊያ ስፍራ እንደሚቆዩና በዚህን ጊዜ ውስጥ ሁሉንም ይፋዊ ሥራቸውንና ከታዳሚዎች ጋር የሚያደርጉትን ግንኙነት እንደሚያቋርጡ ተነግሯል። ባለፈው ዓመት እንዳደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጋ ወቅት ከቫቲካን አንድ ሰዓት ያህል ርቀት ላይ በሚገኘው በካስተል ጋንዳልፎ በሚገኘው የጳጳስ መኖሪያ ቤት የተወሰነ ጊዜ ያሳልፋሉ። እሁድ ሰኔ 28 2018 ዓ.ም ከሰዓት በኋላ ቅዱስ አባታችን እስከ ሰኞ ሐምሌ 22 2018 ዓ.ም ድረስ ለእረፍት ወደ ካስተል ጋንዳልፎ ሐዋርያዊ የጳጳስ ማረፊያ ቤት ይሄዳሉ ሲሉ እሁድ ዕለት የወጣው የሊቀ ጳጳሳቱ ቤት አቃበ ነዋይ ባወጣው መግለጫ አስታውቋል። ይህ መግለጫ በዚህ ጊዜ ውስጥ ርዕሰ ሊቃነ ጳጳሳቱ በተለምዶ ያደርጓቸው የነበሩ ይፋዊ ግንኙነቶችና አስተምሮች ለጊዜ እንደሚቋረጡ ረቡ ሐምሌ 29 2018 ዓመተ ምህረት በድጋሚ እንደሚከተል ከወጣው መግለጫ ለመረዳት ተችሏል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓመተ ምህረት የበጋ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 6 እስከ ሐምሌ 22 2025 ዓመተ ምህረት ባለው ጊዜ ውስጥ በካስተል ጋንዳልፎ በሚገኘው ቪላ ባርበሪኒ ለ16 ቀን ማሳለፋቸው ይታወሳል። በዚህ ጊዜ ውስጥ ለአካባቢው ጥበቃ በተዘጋጀው ላውዳቶ ሲ መንደር ወይም ቦርጎ ላውዳቶ ሲ ላይ ቅዳሴን ማክበር ጨምሮ አንዳንድ የሕዝብ ግንኙነቶችን ማከናወናቸውን ቀጥለው እንደነበረ ይታወሳል። እንዲሁም የቪላ ኖቫ የቅዱስ ቶማስ ጳጳሳዊ ቁምስናና የአልባኖ ካቴድራልን መጎብኘታቸውም ይታወሳል። በዚያን ወቅት በርካታ አስፈላጊ ስብሰባዎችን አካሂዷል። ከነዚህም መካከል ርዕሰ ሊቃነ ጳጳሳቱ በቪላ ባርበሪኒ የተቀበሉትን የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪና እስራኤል በጋዛ በሚገኘው የቅድስት ቤተሰብ ቤተክርስቲያን ላይ ጥቃት ከሰነዘረች በኋላ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ውይይት ማድረጋቸውም ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ በኋላም ከፍልስጤም ግዛት ፕሬዝዳንት መሐሙድ አባስ ጋር የስልክ ውይይት አድርገው እንደነበረም ይታወሳል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የገዳማውያት ማኅበር በላይቤሪያ የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ ተገለጸ። የቅድስት ቤተሰብ እህቶች ማኅበር አባል እህት ፊሎሜና ጃፓ በላይቤሪያ ትምህርት ከእውቀት ማስተላለፊያነት በላይ የወንጌል፣ የፈውስ፣ የተስፋና የሀገር ግንባታ አገልግሎት የሚሰጥበት መንገድ ነው ሲሉ አስረድተዋል። የእህት ፊሎሜና የዕለት ተዕለት ሥራ ከእምነት ከትምህርትና ከማኅበራዊ ለውጥ ጋር የተገናኘ እንደሆነ ታውቋል። ላይቤሪያ ውስጥ በቂ አገልግሎት በማይሰጥባቸው ገጠራማ አካባቢዎች ካቶሊካዊት ቤተ ክርስቲያን ትምህርትን በማስፋፋት ረገድ ለረጅም ጊዜ ወሳኝ ሚናን ተጫውታለች። ካቶሊክ ትምህርት ቤቶች ላይቤሪያ ውስጥ ግጭት፣ መፈናቀልና ስጋት ባሉባቸው አካባቢዎች መረጋጋትን በማምጣት ከፍተኛ ሚናን ተጫውታለች። በአስተማሪ ቤተሰብ ውስጥ ያደጉት እህት ፊሎሜና በምንኩስና ሕይወታቸው ውስጥ ትምህርት እንደ ጥሪያቸውና ተልእኳቸው አድርገዋል። እህት ፊሎሜና ዋና ተልእኮው ሕፃናትን በትምህርት ማሳደግና ቤተሰብን በማቋቋም አገልግሎት ላይ ያተኮረ የቅድስት ቤተሰብ የእህቶች ማኅበር ተቀላቅለዋል። በናዝሬቱ ቅዱስ ቤተሰብ ሕይወት የተማረኩት እህቶች ክርስቲያናዊ ቤተሰብን ለማስፋፋት፣ ሰብአዊ ክብርን ለመጠበቅና ተጋላጭ የሆኑ ኅብረተሰቦችን ለማገልገል ቁርጠኛ ናቸው። በጸሎት በማኅበራዊ ሕይወትና በሐዋርያዊ ቅናት ላይ የተመሠረተው ማኅበሩ የኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማኅበረሰቦች ዘንድ ለማምጣት ይፈልጋል። እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎት ዘርፍም ተሰማርተዋል። እህት ፊሎሜና እንደገለጹት ይህ ተነሳሽነት ትምህርት ቤቶች በትምህርት አሰጣጥ ጠንካራ፣ በመንፈሳዊነት ስር የሰደደና ለኅብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ቁርጠኝነት እንዳላቸው አስረድተዋል። እህት ፊሎሜና በገለጻቸው የኬፕ ፓልማስ አገረ ስብከት የትምህርት አገልግሎት ጸሐፊ እንደመሆናቸው ኃላፊነቶቻቸው በአገረ ስብከቱ ያሉ የካቶሊክ ትምህርት ቤቶችን መቆጣጠር፣ ርዕሰ መምህራንንና መምህራንን መደገፍ፣ ተቋማቶቻቸው የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥ እንደሆነ ገልጸው በተጨማሪም ትምህርት ቤቶችን መከታተል፣ የመምህራን ሥልጠናን ማስተባበር፣ ለሥርዓተ ትምህርት ድጋፍን መስጠትና ከትምህርት ሚኒስቴርና ሌሎች አጋሮች ጋር የሚደረግ መተባበርን እንደሚያካትት አስረድተዋል። እህት ፊሎሜና አክለውም እንደ ብሔራዊ አስተባባሪነታቸው በመላ አገሪቱ ካሉ ሌሎች የአገረ ስብከቱ የትምህርት ቢሮ ኃላፊዎች ጋር በቅርበት እንደሚሰሩ፣ ለካቶሊክ ትምህርት አንድ ወጥ ራዕይን እንደሚያስተዋውቁ ገልጸው የአስተዳደር መዋቅሮችን በኅብረት በማጠናከር የማስተማር ጥራትን በማሻሻል ልጆችን በመጠበቅና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ያላቸውን ተደራሽነት ማረጋገጥ እንደሆነ አስረድተዋል። ላይቤሪያ ውስጥ ለዓመታት በተካሄደው የእርስ በርስ ጦርነት ምክንያት የትምህርት ዘርፉ በከፍተኛ ኢኮኖሚያዊ ቀውስ ውስጥና ውስን የመሠረተ ልማት ተግዳሮቶች ውስጥ እንደሚገኝ ታውቋል። ብዙ ትምህርት ቤቶች የመገልገያ መሳሪያና ብቃት ያላቸው መምህራንና በቂ የማስተማሪያ ቁሳቁሶች እጥረት እንዳለባቸው ታውቋል። የእህት ፊሎሜና ሀገር ስብከት ኬፕ ፓልማስ በመሳሰሉ የገጠር ሀገር ስብከቶች ውስጥ እነዚህ ተግዳሮቶች የበለጠ ጎልተው ይታያሉ። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው የቀጠሉ ሲሆን ብዙውን ጊዜ በገጠራማው ማኅበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የትምህርት ተቋማት ናቸው። ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የመምህራን ስልጠናና በተማሪ ላይ ያተኮረ እሴቶችን መሰረት ያደረገ ትምህርትን በማስተዋወቅ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን ለሁሉም መድረሱን ለማረጋገጥ ቁርጠኛ ነች። እህት ፊሎሜና ቅድሚያ ከሚሰጧቸው ስራዎች መካከል አንዱ ደህንነቱ የተጠበቀና ሁሉን አቀፍ የመማሪያ ቦታዎችን ማጎልበት ሲሆን፣ የካቶሊክ ትምህርት ቤት ሁልጊዜም የእያንዳንዱን ሰው ክብር መጠበቅ አለበት ሲሉ ተናግረዋል። የሕፃናት ጥበቃን በሚያበረታቱ ጠንካራ ፖሊሲዎች፣ በሥነ ምግባርና በሙያ የመምህራንን ሥልጠና ማበረታታትና ለችግር ለተጋለጡት ሕፃናት ለሚሰጥ ትምህርት ልዩ ትኩረት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። እህት ፊሎሜና ከትምህርት ቤት ውጭ ቤተሰቦች ዘላቂ ኑሮ እንዲኖራቸው የሚረዱ ተነሳሽነቶችን በመደገፍ በቁምስናዎችና ራቅ ባሉ ማህበረሰቦች ውስጥ ካሉ ሴቶችና ልጃገረዶች ጋር እንደሚሰሩ ታውቋል። ቤተሰቦች አስፈላጊውን ድጋፍ የሚያገኙ ከሆነ ልጆች በትምህርት በእውቀትና በግል የማደግ ዕድላቸው ከፍተኛ እንደሚሆን ታውቋል። የትምህርት ስርዓቱ ጠንካራ ሲሆንና ልጆች ጥራት ያለውን ትምህርት ሲያገኙ የላይቤሪያ የወደፊት ዕጣ ፈንታ የበለጠ ብሩህ ሊሆን እንደሚችል ተገልጿል። የካቶሊክ ትምህርት ቤቶች በእውቀት ዝግጁ መሆን ብቻ ሳይሆን በሥነ ምግባር እሴቶች ላይ የተመሠረቱ የጋራ ጥቅሞችን ለማስተዋወቅ ቁርጠኛ የሆኑ ተማሪዎችን በማዘጋጀት ለራዕዩ አስተዋጽኦ እንደሚያደርጉ ታውቋል። እህት ፊሎሜና በገለጻቸው ብዙ ተግዳሮቶች ቢኖሩም የወደፊቱን በልበ ሙሉነት በመመልከት በውስን ሀብቶች ጠቃሚ ትምህርቶችን ለተማሪዎች የሚሰጡ መምህራን በመኖራቸው የተሻለ ነገ እንደሚመጣ ያላቸውን ተስፋ ገልጸዋል። እህት ፊሎሜና በማከልም ማኅበረሰባቸውን ለማገልገል ጉጉት ባላቸው ወጣቶችና ቤተ ክርስቲያን ለትምህርትና ለስብከተ ወንጌል ባላት ዘላቂ ቁርጠኝነት ብርታትን እንደምታገኝ ገልጸው በእግዚአብሔር ጸጋ አማካኝነት በቤተ ክርስቲያንና በመንግሥት መካከል፣ በገዳማውያትና በምእመናን መካከል፣ በአካባቢ ማኅበረሰቦችና በዓለም አቀፍ አጋሮች መካከል እንዲሁም ሥራችንን በሚደግፉ ሁሉ መካከል ባለው ትብብር በላይቤሪያ ያለው የካቶሊክ ትምህርት ሂደት ለመጪው ጊዜ ብርሃን ሆኖ እንደሚቀጥል እናምናለን ብለዋል። የቅዱስ ቤተሰብ እህቶች ማኅበር በበርካታ ሐዋርያዊ አገልግሎቱ አማካኝነት በጥልቅ የሚለወጥ የእምነት የትምህርትና የርኅራዊ አገልግሎት ተልእኮን እንደሚቀጥልና የዘመኑን ምልክቶች በማንበብ በፍቅር ምላሽ እየሰጠ እንደሚገኝ የቅዱስ ቤተሰብ እህቶች ማኅበር አባል እህት ፊሎሜና ጃፓ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በላይቤሪያ የሚገኙት የቅዱስ ቤተሰብ እህቶች በማኅበረሰቡ ውስጥ በርካታ ሥራዎችን እየሠሩ እንደሆነ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
2: የቅዱስ ቤተሰብ እህቶች ማኅበር አባል የሆኑት እህት ፊሎሜና ጃፓ በላይቤሪያ ባላቸው ተልእኮ በርካታ ሥራዎችን እየሠሩ እንደሚገኝ ገልጸው ትምህርት ዕውቀትን ለትውልድ ከማስተላለፍ እጅግ የላቀ መሆኑን ያስረዱ ሲሆን፣ ከዚህም ይልቅ ትምህርት የወንጌል ስርጭት፣ የፈውስ፣ የተስፋና የአገር ግንባታ አገልግሎት እንደሆነ በማስታወስ የዕለት ተዕለት ሥራቸው በእምነት በትምህርትና በማኅበራዊ ለውጥ አገልግሎቶች ላይ የተመሠረተ መሆኑን ተናግረዋል። በላይቤሪያ የምትገኘው ካቶሊካዊት ቤተ ክርስቲያን በተለይም በሀገሪቱ ገጠራማና በቂ አገልግሎት በማያገኙ ማኅበረሰቦች ውስጥ ትምህርትን በማስፋፋት ረገድ ለበርካታ ዓመታት ወሳኝ ሚና እየተጫወተች እንደምትገኝ የተገለጸ ሲሆን፣ የካቶሊክ ትምህርት ቤቶች አብዛኛውን ጊዜ ግጭቶች፣ መፈናቀሎችና አስቸጋሪ ሁኔታዎች ውስጥ በሚገኙ ማኅበረሰቦች ዘንድ መረጋጋትን እንደሚያመጡ ተነግሯል። በዚህም ረገድ እህት ፊሎሜና በዚህ የካቶሊክ ቤተ ክርስቲያን አገልግሎት በመነሳሳት እንዲሁም በመምህራን ቤተሰብ ውስጥ በማደጋቸውና ባላቸው ሃይማኖታዊ ጥሪ በመበረታታት ትምህርትን እንደ ጥሪም ሆነ እንደ ተልእኮ መመልከት መጀመራቸውን ገልጸዋል። ሐዋርያዊ አገልግሎቱን በልጆች ትምህርትና ሥልጠና አማካኝነት የቤተሰብ አገልግሎት ላይ ያተኮረው የቅድስት ቤተሰብ እህቶች ጉባኤን ከዓመታት በፊት መቀላቀላቸውን የተናገሩት እህት ፊሎሜና እነዚህ እህቶች የናዝሬት ቅድስት ቤተሰብ በመባል በሚጠሩት ኢየሱስ ማርያም እና ዮሴፍ በመነሳሳት የክርስቲያን ቤተሰብን ለማስፋፋት የሰውን ክብር ለመጠበቅና በጣም ተጋላጭ የሆኑትን የህብረተሰብ ክፍልን ለማገልገል ቁርጠኛ መሆናቸውን የተነገረ ሲሆን፣ በጸሎት በማኅበረሰብ ሕይወትና በሐዋርያዊ አገልግሎት ላይ የተመሠረተው ይህ የጉባኤ የጌታችን ኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማህበረሰቦች ለማምጣት ጥረት እንደሚያደርግም ተነግሯል። ከዚህም ባሻገር ገዳማውያን እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎቶች ላይም መሰማራታቸው የተነገረ ሲሆን እህት ፊሎሜና ይህንን አስመልክተው እንደተናገሩት ይህ አገልግሎት በቀለም ትምህርት ጠንካራ የሆኑ በመንፈሳዊነት ላይ የተመሰረቱና ለህብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ያላቸውን ቁርጠኝነት መምራቱን እንደቀጠለ ገልጸዋል። የኬፕ ፓልማስ ሀገረ ስብከት የትምህርት ጽህፈት ቤት ኃላፊ እንደመሆናቸው መጠን ያላቸው ኃላፊነቶች በሀገረ ስብከቱ ውስጥ ያሉትን የካቶሊክ ትምህርት ቤቶች መቆጣጠር፣ የትምህርት ቤት ርዕሰ መምህራንና መምህራንን መደገፍ እንዲሁም ተቋማቶቹ የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥን እንደሚያካትቱ ያስረዱት እህት ፊሎሜና ከዚህም ባሻገር ይህ ስራ የትምህርት ቤት ክትትልን፣ የመምህራን ስልጠናን፣ የስርዓተ ትምህርት ድጋፍን እንዲሁም ከትምህርት ሚኒስቴርና ከሌሎች አጋር ድርጅቶች ጋር በትብብር መስራትን እንደሚያካትት አክለው ገልጸዋል። እህት ፊሎሜና ለብሔራዊ አስተባባሪነት ሚናቸው አንድ ወጥ የሆነ የካቶሊክ ትምህርት ራዕይን ለማሳደግ በመላ ሀገሪቱ ከሚገኙ የሀገር ስብከት የትምህርት ጽህፈት ቤቶች ጋር በቅርበት እንደሚሰሩ ጠቁመው በጋራ በመሆን የአስተዳደር መዋቅሮችን በማጠናከር የትምህርት ጥራትን በማሻሻል ለሕፃናት ጥበቃ በማድረግና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ተደራሽ እንዲሆኑ የማረጋገጥ ስራዎች ላይ ትኩረት እንደሚያደርጉም ገልጸዋል። ላይቤሪያ ለዓመታት በተካሄደው የእርስ በርስ ጦርነት፣ የኢኮኖሚ ችግርና ውስን መሠረተ ልማት ምክንያት በትምህርት ዘርፉ ላይ ከፍተኛ ተግዳሮቶች ውስጥ እንደምትገኝ የጠቆሙት እህት ፊሎሜና በርካታ ትምህርት ቤቶች በቂ ያልሆኑ መገልገያዎች፣ የብቁ መምህራን እጥረትና በቂ የማስተማሪያ ቁሳቁሶች ባለመኖራቸው በከፍተኛ ሁኔታ እንደሚቸገሩም አስረድተው የእሳቸው ሀገረ ስብከት የሆነው እንደ ኬፕ ፓልማስ ባሉ ገጠራማ ሀገረ ስብከቶች እነዚህ ተግዳሮቶች የበለጠ ጎልተው እንደሚታዩም አስታውሰዋል። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው መቀጠላቸውን ጠቁመው እነዚህ ትምህርት ቤቶች አብዛኛውን ጊዜ በገጠራማ አካባቢዎች በሚገኙ ማህበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የተዋቀሩ የትምህርት ተቋማት መሆናቸውን የገለጹ ሲሆን ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የታቀደ የመምህራን ስልጠና እንዲሁም ተማሪ ማዕከል ያደረገ እና እሴቶችን መሰረት ያደረገ ትምህርትን በማበረታታት ረገድ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን የሁሉም መብት መሆኑን ለማረጋገጥ ቁርጠኛ መሆኗን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 29 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ህይወት አክብሮት ሊሰጠው እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል የተደረገላቸው መሆኑን የሚገልጽ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመቀጠልም ቅዱሳት ምስጢራትን በማስመልከት የተዘጋጀ አንድ አስተምሮ እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሕይወት አክብሮት ሊሰጠው እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐምሌ ወር ያዘጋጁትን ወርሃዊ የጸሎት ሐሳብ ይፋ አድርገዋል። ቅዱስነታቸው ለወሩ ባዘጋጁት የጸሎት ሐሳብ ካቶሊካዊ ምእመናን ለሰው ሕይወት ክብር እንዲጸልዩ አሳስበው ሁሉም ሰው የእያንዳንዱን ሰብአዊ ሕይወት ልዩና የማይተካ እሴት እንዲገነዘብና እንዲጠብቅ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም አቀፍ የርዕሰ ሊቃነ ጳጳሳት የጸሎት አውታረ መረብ አማካኝነት ይፋ ባደረጉት የሐምሌ ወር የቪዲዮ መልእክት በዓለም ዙሪያ የሚገኙ ካቶሊካውያን በሐምሌ ወር ለሰው ሕይወት ክብር እንዲጸልዩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎታቸው እግዚአብሔር እያንዳንዱን ሰው በፍቅር ፈጥሮ በሙላት እንዲኖር የጠራው መሆኑን በማስገንዘብ እያንዳንዱ ሰው ከመጀመሪያው የሕይወት ቅጽበት ጀምሮ እስከ መጨረሻዋ እስትንፋስ ድረስ አንተን የሚመስል ቅዱስ ስጦታ ነው ብለው፣ ዛሬ ሁላችንም የእያንዳንዱን ሰው ልዩና የማይተካ እሴት ማወቅና መጠበቅ የምንችልበትን ጸጋ እንለምናለን ብለዋል። ቅዱስነታቸው በጸሎት ሐሳብ መልእክታቸው ሕይወትን ያለምንም ቅድመ ሁኔታ መቀበልን፣ ደካሞችን በርኅራዬ መንከባከብን፣ እያንዳንዱን እርምጃ በክብር መጓዝና ድምፅ የሌላቸውን በድፍረት መከላከልን ለመማር ያላቸውን ምኞት ገልጸዋል። በግድ የለሽነትና በንቀት ባህል ውስጥ ስንወድቅ፣ በሌሎች ውስጥ ያለውን ፍቅር ማየት ሲሳንን፣ እግዚአብሔር ይቅር ይበለን። ሕይወትን ለመምረጥ ዝግጁ የሆነ አዲስ ልብ ይስጠን። በተጨባጭ ድርጊቶች ሕይወትን የሚንከባከቡ ለጋስ እጆችን ይስጠን በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ቤተ ክርስቲያኑ ሕያው የወንጌል ምስክር የምትሆንበት፣ እያንዳንዱ ሕይወት የሚከበርባት፣ ማንም እንደ ተገለለ የማይሰማባትና ሰብአዊነት ሁልጊዜ የሚከበርባትና የሚጠበቅባት ቤት እንዲያደርጋት በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ኢየሱስ ክርስቶስ ሕይወትን እንደ ወደደ ሁሉ እኛም በርኅራሄ በታማኝነትና ራስን በመስጠት ሕይወትን እንድንወድ ይረዳን ዘንድ በመማጸን እያንዳንዱ የሰው ልጅ ሕይወት የራሳችን ስጦታ መሆኑን በቃልም ሆነ በድርጊት እንመስክር በማለት ጸሎታቸውን ደምድመዋል። እንደ ጎርጎሮሳውያኑ በ1844 ዓመተ ምሕረት የተመሠረተው የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ሐዋርያነት ለኢየሱሳውያን ማኅበር በአደራ የተሰጠ ጳጳሳዊ አገልግሎት እንደሆነ ይታወቃል። ነፍሲየር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ይህን አገልግሎት እንደ ጎርጎሮሳውያኑ በታሳስ ወር 2020 ዓመተ ምሕረት የቫቲካን ፋውንዴሽን አድርገው በማቋቋም የመጨረሻ ደንቦችንም በሐምሌ ወር 2024 ዓመተ ምሕረት ማጽደቃቸው ይታወሳል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ በአሁኑ ጊዜ በ92 አገሮች ውስጥ የሚገኝ ሲሆን በየቀኑ ለእግዚአብሔር ተልእኮ ዝግጁ ሆነው ለመኖር የሚጥሩ ከ22 ሚሊዮን በላይ ሰዎች ያሉበት መንፈሳዊ ማኅበር እንደሆነ ይታወቃል። ከተልእኮቹ መካከል ዋናዎቹ የርዕሰ ሊቃነ ጳጳሳት ወርሃዊ የጸሎት ሐሳቦች ሲሆኑ የሰው ልጅ ፊት ለፊት የሚገጥሙ አጣዳፊ ችግሮችን በማቃለል በቤተ ክርስቲያኗ ተልእኮ ላይ እንዲያተኩሩ አባላቱን ይጋብዛል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል ተደረገላቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ እሁድ ሰኔ 28 2018 ዓመተ ምሕረት ሲደርሱ የከተማው ምዕመናን ደማቅ አቀባበል አድርገውላቸዋል። ቅዱስነታቸው ደማቅ አቀባበል ያደረጉላቸውን የካስቴል ጋንዶልፎ ከተማ ምዕመናንን ካመሰገኑ በኋላ እንደ ወንድምና እንደ እህት የመሰብሰብን አስፈላጊነት አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ አደባባይ ለተሰበሰቡት ምዕመናን ሰላምታ ካቀረቡላቸው በኋላ በደቡብ ጣሊያን በምትገኝ የላምፔዱሳ ከተማ ካደረጉት ሐዋርያዊ ጉብኝትና እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ ከሰዓት በኋላ ተጉዘዋል። ቅዱስነታቸው በከተማው በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ እስከ ሰኞ ሐምሌ 20 2018 ዓ.ም ድረስ በመቆየት የእረፍት ጊዜያቸውን እንደሚያሳልፉ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በካስቴል ጋንዶልፎ ለማሳለፍ በመምጣታቸው ደስታውን ለገለጸው የአካባቢው ማኅበረሰብ አጭር ንግግር አድርገዋል። ቅዱስነታቸው በንግግራቸው ለከተማው ነዋሪዎች በሙሉ ሰላምታቸውንና ምስጋናቸውን አቅርበውላቸዋል። ቅዱስነታቸው ለምዕመናኑ ባሰሙት ንግግር እዚህ በመካከላችሁ የሚቀጥሉ ጥቂት ሳምንታትን ለማረፍ፣ ለመጸለይ፣ ለማንበብና ስፖርት ለመሥራት በመምጣቴ እጅግ ደስተኛ ነኝ። አንድ ላይ መሰብሰብ ዘወትር አስፈላጊ ነው።
እዚህ በመገኘታችሁ ደስተኛ ነኝ። እንዲሁም በወንድምነትና በእህትነት ላደረጋችሁልኝ አቀባበል አመሰግናችኋለሁ ብለዋል። ቅዱስነታቸው ለካስተል ጋንዶልፎ ምእመናን ባሰሙት ንግግር በሚቀጥሉት እሁዶች በህብረት በሚያቀርቡት የመላእክ እግዚአብሔር ጸሎትና ሌሎች አጋጣሚዎችም እንደሚያገኙአቸው ገልጸው ምእመናኑን ዘወትር በጸሎት እንደሚያስታውሷቸው ካረጋገጡላቸው በኋላ እግዚአብሔር ዘወትር ከእናንተ ጋር ይሁን በማለት ቡራኪያቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 6 2017 ዓመተ ምህረት በቪላኖቫው ቅዱስ ቶማስ ቁምስና መስዋዕተ ቅዳሴን ባቀረቡበት ወቅት ከቁምስናው መሪ ካህንና ምእመናን ጋር ሰላምታ መለዋወጣቸው ይታወሳል። በቅዱስነታቸው የእረፍት ጊዜያት ማለትም እስከ ሐምሌ 29 2018 ዓመተ ምህረት ድረስ ባሉት ቀናት ውስጥ ሳምንታዊው ጠቅላላ የትምህርተ ክርስቶስ አስተምሮ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከሚሰበሰቡት ምእመናን ጋር የሚያቀርቡት የመላእክ እግዚአብሔር ጸሎትና በቫቲካን ከልዩ ልዩ እንግዶች ጋር በግል የሚያደርጓቸው ስብሰባዎች እንደማይኖሩ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ውስጥ የሚመሩት የመላእክ እግዚአብሔር ጸሎት በካስቴል ጋንዶልፎ ከተማ በሚገኘው ፒያሳ

ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኀጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኀጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኀጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኀጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኀጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኀጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኀጢአትን የመናዘዝ ምስጢር ይባላል። ኀጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኀጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኀጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ክርስቶስን ከለበሰ ሰው ዘንድ ኀጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኀጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 እርስ በርሳችን ለኀጢአታችን ይቅር መባባላችን እግዚአብሔር ለኀጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኀጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኀጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኀጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁል ጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44 አንደኛ ዮሐንስ ምዕራፍ 4 ቁጥር 10
ክቡራትና

0: እና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን የምናቀርበው አስተምሮ የሚሆነው የቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ
1: የቤተ ክርስቲያን ማህበራዊ አስተምህሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ መጀመሪያ ላይ የቤተ ክርስቲያኑ አስተምህሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማህበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምህሮችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማህበራዊ አስተምሮ ሪዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማህበራዊ አስተምሮ በማህበራዊ ኢኮኖሚያዊ መለኪያዎች መሰረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማህበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማህበራዊ አስተምሮ በሰው ልጆች ህብረት ውስጥ ባለው ውስብስብ እውነታዎች ላይ በማህበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሰረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ህይወቱ ከግምት ባስገባ መልኩ ህይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማህበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ህይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማህበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማህበራዊ ህይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ሴንቲሲሙስ አኑስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በርግጥ ይህ ማህበራዊ አስተምሮ 3 ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል። እነዚህም የመሰረታዊ ተነሳሽነት ደረጃ፣ በህብረተሰብ ውስጥ ያሉ የህይወት መመሪያዎችን መምሪያ ደረጃ፣ ተጨባጭና ልዩ ማህበራዊ ሁኔታዎች ውስጥ ዓላማና አጠቃላይ ደንቦችን ለማስታረቅ የሚጥር የህሊና ደረጃ የተሰኙት ናቸው። እነዚህ 3 እርከኖች በትክክል የቤተ ክርስቲያኗን ማህበራዊ አስተምሮ ትክክለኛ ዘዴና ልዩ አወቃቀር በግልጽ ያብራራሉ። የቤተ ክርስቲያኗ ማህበራዊ አስተምሮ በመጽሐፍ ቅዱሳዊ መገለጥ እና በቤተ ክርስቲያኗ ባህል ውስጥ ይገኛል። ከላይ ከሚመጣው ከዚህ ምንጭ የሰውን ተመክሮና ታሪክ ለመረዳት፣ ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስ ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ጣፈንታ ከእግዚአብሔር የተሰጠ የማዳን እቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሰራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በምክንያታዊ የተዋቀረ ሲሆን፣ ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማህበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል ዕውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማህበራዊ አስተምሮ ሁለት የዕውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ ዕውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን መገለጥና በክርስቶስ ለእኛ እንደ ተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ ዕቅድ ከተገኘው ከሰው ልጆች ዕውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው፣ በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማኅበራዊ አስተምሮ መሠረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማኅበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ሰወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር። የዚህ ዝግጅት ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ህይወት አክብሮት ሊሰጠው እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል የተደረገላቸው መሆኑን የሚገልጽ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመቀጠልም ቅዱሳት ምስጢራትን በማስመልከት የተዘጋጀ አንድ አስተምሮ እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሕይወት አክብሮት ሊሰጠው እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐምሌ ወር ያዘጋጁትን ወርሃዊ የጸሎት ሐሳብ ይፋ አድርገዋል። ቅዱስነታቸው ለወሩ ባዘጋጁት የጸሎት ሐሳብ ካቶሊካዊ ምእመናን ለሰው ሕይወት ክብር እንዲጸልዩ አሳስበው ሁሉም ሰው የእያንዳንዱን ሰብአዊ ሕይወት ልዩና የማይተካ እሴት እንዲገነዘብና እንዲጠብቅ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም አቀፍ የርዕሰ ሊቃነ ጳጳሳት የጸሎት አውታረ መረብ አማካኝነት ይፋ ባደረጉት የሐምሌ ወር የቪዲዮ መልእክት በዓለም ዙሪያ የሚገኙ ካቶሊካውያን በሐምሌ ወር ለሰው ሕይወት ክብር እንዲጸልዩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎታቸው እግዚአብሔር እያንዳንዱን ሰው በፍቅር ፈጥሮ በሙላት እንዲኖር የጠራው መሆኑን በማስገንዘብ እያንዳንዱ ሰው ከመጀመሪያው የሕይወት ቅጽበት ጀምሮ እስከ መጨረሻዋ እስትንፋስ ድረስ አንተን የሚመስል ቅዱስ ስጦታ ነው ብለው፣ ዛሬ ሁላችንም የእያንዳንዱን ሰው ልዩና የማይተካ እሴት ማወቅና መጠበቅ የምንችልበትን ጸጋ እንለምናለን ብለዋል። ቅዱስነታቸው በጸሎት ሐሳብ መልእክታቸው ሕይወትን ያለምንም ቅድመ ሁኔታ መቀበልን፣ ደካሞችን በርኅራዬ መንከባከብን፣ እያንዳንዱን እርምጃ በክብር መጓዝና ድምፅ የሌላቸውን በድፍረት መከላከልን ለመማር ያላቸውን ምኞት ገልጸዋል። በግድ የለሽነትና በንቀት ባህል ውስጥ ስንወድቅ፣ በሌሎች ውስጥ ያለውን ፍቅር ማየት ሲሳንን፣ እግዚአብሔር ይቅር ይበለን። ሕይወትን ለመምረጥ ዝግጁ የሆነ አዲስ ልብ ይስጠን። በተጨባጭ ድርጊቶች ሕይወትን የሚንከባከቡ ለጋስ እጆችን ይስጠን በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ቤተ ክርስቲያኑ ሕያው የወንጌል ምስክር የምትሆንበት፣ እያንዳንዱ ሕይወት የሚከበርባት፣ ማንም እንደ ተገለለ የማይሰማባትና ሰብአዊነት ሁልጊዜ የሚከበርባትና የሚጠበቅባት ቤት እንዲያደርጋት በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ኢየሱስ ክርስቶስ ሕይወትን እንደ ወደደ ሁሉ እኛም በርኅራኄ በታማኝነትና ራስን በመስጠት ሕይወትን እንድንወድ ይረዳን ዘንድ በመማጸን እያንዳንዱ የሰው ልጅ ሕይወት የራሳችን ስጦታ መሆኑን በቃልም ሆነ በድርጊት እንመስክር በማለት ጸሎታቸውን ደምድመዋል። እንደ ጎርጎሮሳውያኑ በ1844 ዓመተ ምሕረት የተመሠረተው የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ሐዋርያነት ለኢየሱሳውያን ማኅበር በአደራ የተሰጠ ጳጳሳዊ አገልግሎት እንደሆነ ይታወቃል። ነፍሲየር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ይህን አገልግሎት እንደ ጎርጎሮሳውያኑ በታሳስ ወር 2020 ዓመተ ምሕረት የቫቲካን ፋውንዴሽን አድርገው በማቋቋም የመጨረሻ ደንቦችንም በሐምሌ ወር 2024 ዓመተ ምሕረት ማጽደቃቸው ይታወሳል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ በአሁኑ ጊዜ በ92 አገሮች ውስጥ የሚገኝ ሲሆን በየቀኑ ለእግዚአብሔር ተልእኮ ዝግጁ ሆነው ለመኖር የሚጥሩ ከ22 ሚሊዮን በላይ ሰዎች ያሉበት መንፈሳዊ ማኅበር እንደሆነ ይታወቃል። ከተልእኮቹ መካከል ዋናዎቹ የርዕሰ ሊቃነ ጳጳሳት ወርሃዊ የጸሎት ሐሳቦች ሲሆኑ የሰው ልጅ ፊት ለፊት የሚገጥሙ አጣዳፊ ችግሮችን በማቃለል በቤተ ክርስቲያኗ ተልእኮ ላይ እንዲያተኩሩ አባላቱን ይጋብዛል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል ተደረገላቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ እሁድ ሰኔ 28 2018 ዓመተ ምሕረት ሲደርሱ የከተማው ምዕመናን ደማቅ አቀባበል አድርገውላቸዋል። ቅዱስነታቸው ደማቅ አቀባበል ያደረጉላቸውን የካስቴል ጋንዶልፎ ከተማ ምዕመናንን ካመሰገኑ በኋላ እንደ ወንድምና እንደ እህት የመሰብሰብን አስፈላጊነት አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ አደባባይ ለተሰበሰቡት ምዕመናን ሰላምታ ካቀረቡላቸው በኋላ በደቡብ ጣሊያን በምትገኝ የላምፔዱሳ ከተማ ካደረጉት ሐዋርያዊ ጉብኝትና እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ ከሰዓት በኋላ ተጉዘዋል። ቅዱስነታቸው በከተማው በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ እስከ ሰኞ ሐምሌ 20 2018 ዓመተ ምሕረት ድረስ በመቆየት የእረፍት ጊዜያቸውን እንደሚያሳልፉ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በካስቴል ጋንዶልፎ ለማሳለፍ በመምጣታቸው ደስታውን ለገለጸው የአካባቢው ማኅበረሰብ አጭር ንግግር አድርገዋል። ቅዱስነታቸው በንግግራቸው ለከተማው ነዋሪዎች በሙሉ ሰላምታቸውንና ምስጋናቸውን አቅርበውላቸዋል። ቅዱስነታቸው ለምዕመናኑ ባሰሙት ንግግር እዚህ በመካከላችሁ የሚቀጥሉ ጥቂት ሳምንታትን ለማረፍ፣ ለመጸለይ፣ ለማንበብና ስፖርት ለመስራት በመምጣቴ እጅግ ደስተኛ ነኝ። አንድ ላይ መሰብሰብ ዘወትር አስፈላጊ ነው። እዚህ በመገኘታችሁ ደስተኛ ነኝ። እንዲሁም በወንድምነትና በእህትነት ላደረጋችሁልኝ አቀባበል አመሰግናችኋለሁ ብለዋል። ቅዱስነታቸው ለካስተል ጋንዶልፎ ምእመናን ባሰሙት ንግግር በሚቀጥሉት እሁዶች በህብረት በሚያቀርቡት የመላእክ እግዚአብሔር ጸሎትና ሌሎች አጋጣሚዎችም እንደሚያገኙአቸው ገልጸው ምእመናኑን ዘወትር በጸሎት እንደሚያስተዋውሷቸው ካረጋገጡላቸው በኋላ እግዚአብሔር ዘወትር ከእናንተ ጋር ይሁን በማለት ቡራኪያቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 6 2017 ዓመተ ምህረት በቪላኖቫው ቅዱስ ቶማስ ቁምስና መስዋዕተ ቅዳሴን ባቀረቡበት ወቅት ከቁምስናው መሪ ካህንና ምእመናን ጋር ሰላምታ መለዋወጣቸው ይታወሳል። በቅዱስነታቸው የእረፍት ጊዜያት ማለትም እስከ ሐምሌ 29 2018 ዓመተ ምህረት ድረስ ባሉት ቀናት ውስጥ ሳምንታዊው ጠቅላላ የትምህርተ ክርስቶስ አስተምሮ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከሚሰበሰቡት ምእመናን ጋር የሚያቀርቡት የመላእክ እግዚአብሔር ጸሎትና በቫቲካን ከልዩ ልዩ እንግዶች ጋር በግል የሚያደርጓቸው ስብሰባዎች እንደማይኖሩ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ውስጥ የሚመሩት የመላእክ እግዚአብሔር ጸሎት በካስቴል ጋንዶልፎ ከተማ በሚገኘው ፒያሳ ደላ ሊበርታ ላይ ከሚሰበሰቡት ምእመናን ጋር የሚቀርብ መሆኑን መግለጫው አክሎ አስታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቅዱሳት ምስጢራትን በማስመልከት የተዘጋጀ አንድ አስተምህሮ እናስደምጣችኋለን። ዝግጅቱን የማቀርብላችሁ ዮሐንስ መኮንን ነኝ። ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኀጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኀጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለ ፈጸሙት ኀጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኀጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኀጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኀጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኀጢአትን የመናዘዝ ምስጢር ይባላል። ኀጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኀጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኀጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኀጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኀጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኀጢአታችን ይቅር መባባላችን እግዚአብሔር ለኀጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ህይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ስጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ህይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳይቋረጥ ወደሚመራን ቅድስናና ዘላለማዊ ህይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኀጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኀጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44 አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን የምናቀርበው አስተምሮ የሚሆነው የቤተ ክርስቲያን ማኅበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
1: የቤተ ክርስቲያን ማኅበራዊ አስተምሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መጀመሪያ ላይ የቤተ ክርስቲያኑ አስተምሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማኅበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምሮዎችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማኅበራዊ አስተምሮ ርዕዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማኅበራዊ አስተምሮ በማኅበራዊ ኢኮኖሚያዊ መለኪያዎች መሠረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማኅበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማኅበራዊ አስተምሮ በሰው ልጆች ኅብረት ውስጥ ባለው ውስብስብ እውነታዎች ላይ በማኅበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሠረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ሕይወቱ ከግምት ባስገባ መልኩ ሕይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማህበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ሕይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማህበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማህበራዊ ሕይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ሴንቲሲሙስ አኑስ በሚል አርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በርግጥ ይህ ማህበራዊ አስተምሮ ሶስት ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል። እነዚህም የመሰረታዊ ተነሳሽነት ደረጃ፣ በህብረተሰብ ውስጥ ያሉ የህይወት መመሪያዎችን መምሪያ ደረጃ፣ ተጨባጭና ልዩ ማህበራዊ ሁኔታዎች ውስጥ ዓላማና አጠቃላይ ደንቦችን ለማስታረቅ የሚጥር የህሊና ደረጃ የተሰኙት ናቸው። እነዚህ ሶስቱ እርከኖች በትክክል የቤተ ክርስቲያኗን ማህበራዊ አስተምሮ ትክክለኛ ዘዴና ልዩ አወቃቀር በግልጽ ያብራራሉ። የቤተ ክርስቲያኗ ማህበራዊ አስተምሮ በመጽሐፍ ቅዱሳዊ መገለጥ እና በቤተ ክርስቲያኗ ባህል ውስጥ ይገኛል። ከላይ ከሚመጣው ከዚህ ምንጭ የሰውን ተሞክሮና ታሪክ ለመረዳት፣ ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይ እና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስት ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ዕጣ ፈንታ ከእግዚአብሔር የተሰጠ የማዳን ዕቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሠራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በምክንያታዊ የተዋቀረ ሲሆን፣ ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማኅበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል ዕውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማኅበራዊ አስተምሮ ሁለት የዕውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ ዕውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን መገለጥና በክርስቶስ ለእኛ እንደ ተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ ዕቅድ ከተገኘው ከሰው ልጆች ዕውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማኅበራዊ አስተምሮ መሠረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማኅበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ሰወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር። የዚህ ዝግጅት ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።